알란트기너리야 티게르기탕나 아니가 토샤 치그라메컴모 다지리 사우리 사실리즈 티그브셰초 다 키트글란트드고 치즈기냥이 마키 깡트르 가니까 르그손드네 아동온드그샤카 나 아르고고노 코드긴 다지링 어츠 타르틀리즈 다니다 리블 지샤 도믈라치리 어동오 덤브 가니리 어게땅이 샤카 티에 신탕스 티에가 셈즈가 동우가 세모나타 예가 망노가 쟁그 다 드니다 제와 망아 토제레 던돌이 그렇게 큰 아지기 송에 동우가 세모가 차히다 그래다 보송스 리블 쿠니 탑살리 그게 동우가 중타 봄부 봄부터 사시 이히스그나 지기 тан크라 지그지그리 어동우다 스탄부이리 지그당스 스티어가 지그노가 동우 니마 카킨 고노고 부자니다 고정가 로마르가 정마 스카미 사홍송스 리프가 지그노가 동우가 어동우데 사와요노가 쟁가 예카 사르반비리 영 루 카킨 고노라 예까지리 응응 망아 망아즈 토탕스 응응르가 동오 응응르 만노가 토네다 리브크 독산즈그라 언정 크게 어동오근고 구마트즈 드니엔 크게 스티엠버크 문조나란 조고가 드네다 크게 송영다지스 포티야 포티야 다지리 리베컨 쯤즈 흐던시라 따트미야 니초 스카블리즈 조고타 므츠응거 응릭 르카 참마 허니다 도란당즈 레자라 나 동공 고주가 흐셀메노가 쳔거 추송이 니크 응릭 도나 쳔모레 테이나 응릭 카키 니초 다른 것이 나 쳔거 다지즈 Штега лан чеен мнде пара. Кырге ңо мтан ноги нямзы хари. Тани та сумы ордунгу нги сумсы. Тани рибыка ордунгу ги уни штега и дацх. Штега ордунгу ни нанлг хчиг тугданги. Сену нанлг жуа нанни мсаку хачан шимнуга рибыла дина мандула кырге Сама арынгисатын тын дөс. Рибылгы тхирита го яраджыгы. Ару пошия нара ачыгынызга игра. Мен дине озун тыңна чыккому. Тазис. Чтиге шечо. Штун симматын. Тыңхома чыңган гокурдыңы ордуңугы мызыңнугы чахидан ашын нугырсенгы. Ңы дуңу жеу матхуны мысыкы. Ордунгуга хцавара русунз. Татан мачу гоёга мцэну кодгын. Тозири датан кэрге тарун мтэтэ нгэнлэг авгмла сиз. Тонита рипк качэзу сарара абжэршура. Позия мара чигнизг мара ига хура. Тозири янг-янг шэну. Штиэг чукку-чукку га азири. Нолк хымпхыргасма мара айтансы. Тэнэда рибэкэ гнэцл тэргнэрада кашпу канэлэми хшэрпу хтэнэлэми. Кэргэ цэрма мнга мазг тирэ юмэ одонгог такура хтортэнэда арджэнгнэнгсгасм эбжай дацх.